ካብ ነፃ ራዲዮ ስቱትጋርድ ዝፍኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

0: ሰፋ ቢላ ታማ አሰርተ ሰብ ሰንከላው ላይ ካልናንታ እቶ ይድቦ ማለት መስአቶ ፈኑ ወይል ፈኒና ማለት ሰተጨፍልዩ ሁሉ ዝሕቁ እዚ ሽንቲ ናይ ደግዩ ገለ ማለት ሓዊሽ ማለት እጅ ካብዚ ዝኸፍእ እውን ኣሎ ማለት እዩ ኣብ ተሃድሶ ዝኣቱ ሰብ ንእሽተይ ገ
1: ኩብራት ሰማዕቲ ረድዮ ኤርትራ ዝኸበርክን ዝኸበርኩም እምበረ እዚ ናይ ዓይኒ ምስክር እዩ ዓይነታ ኣብ ተሃድሶ ተባሂሉ ሳቶም ቤት ተሃድሶ እዮም ዝብሎ ፅቡሽ እዮም ዝህብዎ ነቲ ቤት ማእሰርቲ መግረፍቲ መቐጥቀጢ መጨፍለቂ እሱር ረእይዎ ኣብ ቤት ማእሰርቲ ናይ ኣለም በቃኝ መናባብሮካ ዝኸውን ዘድልየካ ነገር ከተማልእ ከማሲ ፍቀደልካ ነይሩ ኢላ ማለት እዩ ኣብርሀት የማነ ጓል የማነ እዚኣቶም ግን ህፃውንቲ ካብ ዕስክርና ዝተሓብኡ ገለ ጌጋታት ዝፈፀሙ ተሓድሶ ንትምህርቲ ተባሂሉ ማለት እዩ ምምሃር ዘይኮነ ግን ምጥሓን ምጭፍላቅ እዩ ዓሰርተ ሰብ ዘልዕልዎ ንሓደ መንእሰይ ተሰከመሎም ኣብኡ እንታይ ትርፎ ዓሰርተ ሰብ ዘልዕልዎ እምኒ ኣብ ሓደ ሂወት ከም ሰማዕናይ ኮይኑ ማለት እዩ እዞም ሰባት እዚኣቶም ንሱ ሓደ ውላዶም ንስድራ ቤት ክኸውን ይኽእል እዩ ብዓብዩ ከዓ ተማሂሩ ሰልጢኑ ንሃገር ከማዕብል ክሃኒ ዝኽእል መንእሰይ ከዓ ክኸውን ይኽእል ነይሩ እዩ ከምዚ ገይሮም እዮም ዘፅምትዎ ዘሎ መንእሰይ በዓል ኢሳያስ ኣፍወርቂ ከዓ መንእሰያት ክተምሃሩን መፃኢ ተስፋታት ክትገብሩን ዝብሎም ምላግፂ ብከምዚ ገይሮም እናጠሓንዎም ብከምዚ ገይሮም እናጨፍለእዎም እዚኣቶም ነዚ ኣብዚ ውዕሎ እዚ ዝውዓሉ እንታይ ዓይነት ስነ ኣእምሮ ይሓድሮም ሓዎም ምስኦም ዝነበረ ብኢዶም ኣብ ኢዶም ዝነበረ እምኒ ተጨፍሊቁ ክመውት ከምዚ ገይሩ ክትጭፍለቅ ክትጠሓን ክርኢ ከለዉ እዞም ሰባት እዚኣቶም ንሱ ኣይርዮ ይሰምዖ እንዲ ኮይኑ እዞም መንእሰያ እዚኣቶም ግን ናይ ስነ ኣእምሮ ናይ ሙሉእ ሂወቶም ከባህሮምን ከሰንብዶምን ዝሓድር እዩ እዚ እንዳረኣዩ ከዓ ከም ኤርትራውያን ኮይኖም ኣብ ኤርትራ ክነብሩ ነቲ ሃገርን ከም ሰራዊት ኮይኖም ክነብሩ ከዓ ተስፋ ዘቁርፅ እምበር ተስፋ ዝህባ ኣይኮነ ጭካነታት እዚ በዚ ጭካነ እዚ ስለ ዝሓለፈይ ከዓ እዚ መንእሰይ ነንሕሕዱ ኣብ ምጭኽኻን ኣብ ምቅታሉ በፂሑ ዘሎ ነዚ ሰብ ክለምዶ ዝሰርሖ ጉዳይ እዩ ንቐፅል ሞ እቲ ድሕሩ ቆፅልታ ክብል እዩ
0: ከይገበረ መዓልቲ ሕሊፍካ ንሓላፍ መሊስካሉ ተመላሊስካ ብዝብል ነገራት ይኣቱ ርእሲ ምልፃይ ድበሃል ሕጊ ኣሎ መን ከም ዘፅደቆ ንፈልጦ ኢና ርእሱ ይላፅ እቲ ናይ ወዳት ርእሲ ምልፃይ ንቡር ጌርና ወሲድና ርና ደቂ ኣንስትዮ ተሃድሶ ካኣትዋ ጀሚረ መዓልቲ ሕሊፍ ግን ገለ ተባሂለኒ ድቂ ሃለዋ ናይ ማህፀን ሽግር ሃለዋ ብዘይገድስ መእላ ድብል መቕፃዕቲ ብልዕሊ እየ ንውር ከይኣክል ርእሰ ንላፅያ ነይረ ብመንፅርቲ ገበን ኢሎም ሶም ዝሓስብዎ ከም መክሰስ ኢሎም ኢሎም ቀንጠ መንፅር ዝሕፍዎን ኣብ ልዕሊ እን ዝበር ሽግር ንድሕርኢኸ ሰማይን መሬት
1: እወ ብርግፅ ሰማይን ምድርን እዩ ክቡራት ሰማዕቲ ረድዮ ኤርትራ ክቡራት ኤርትራውያን ዝኸበርክን ኤርትራውን ኩሉ ከምዚ ገይሩ ዘመሓደር ጉጅለ ናህና ኢልካ ክትዛረበሉ ጥዑዮ እምሮ ዘለዎ ሰብ ኣይሓስቦን እዩ ጥዑዮ እምሮ ዘለዎ ሰብ ኣይብሎን እዩ እዚኣቶም ኢሳያስ ጥራሕ ኣይኮነ ተሓታት እዩ ኩሎም ጀነራላት ኮሎኔላት ሓልፍቲ ኣዘዝቲ ዘለዎ እዮም ኣዘዝትን ተኣዘዝትን እቶም ተኣዘዝቲ እዙዛት እዮም ካብ ሓሊዮም ሽጉጥ ኣውፅኡ ቀትለካ እንዲሕልዎ ሰብ ነብሱ ኣለዎ ፈሪሑ ገብሮ ማለት እዩ ስለዚ እዚ ዝገብር ስርዓት ኣብ ግዜ ባዕዳዊ መግዛእቲ እሱር ኮይኑ ከምዚ ዓይነታት ኣሰራርሓታት ስራሕ ዘይጠቅም ክስ እውን ጥዑና ጥዑይ ክስታት እውን ኣይኮነን ሰሚዕኩም እዮም ተመላሊስካ ዶ ተዳፊርካ ንዶ ተዛሪብካ ንዶ ብምባል ጥራሕ ንደቂ ኣንስትዮ ከዓ እዚ ከም ዝበሎ ብሓደ ግዜ ነብሰ ፆር ዝኾነት እውን ጥንሲ ዘለዋን ከም ዝበሎ ማለት እዩ ዝፀንት ካብኡ ተረፈ በዚ ምቕጥቃጥን ምብራትን ዝሓለፉ መንእሰያት ንመፃኢ ናይ ስርኡ ከም ዝበልኮ ናይ ስነ ኣእምሮ ጭንቀት ካብኡ ሓሊፉ ናይ ምውላድ ዘለዎም ዕድል እውን ፀቢብን እዩ ከምኡ ስለ ዝኾነ ከዓ እዚ ንሪኦ ዘለና ሂወት ይኸይድ ኣሎ
0: ካብዚ ዝኸፍእ ሽግራት ኣሎ ማለት እዩ ኣብ ልዕሊ መንእሰይ ዝወርድ ዘሎ ሽግር ብመንፅር እቲ ሽግር እዚ እቲ ህዝቢ መን እዩ እንዳሕልካ ግን እቲ ህዝቢ ብደሙ ናፅነት ዘንፀ ህዝቢ እዩ ማለት እዩ ናፅነት ብትካቦ ወይ ብምርጫ ዝተዋሃበ ህዝቢ ይኮነን ካልኦት ሃገራት ብትካቦ ወይ ድማ ኣብ ካርድታት ናይ ምርጫ ኣብ ሳንዱቃት እቴን ናፅነት ይእውጃ ኮና ማለት እዩ ከም በዓል ጅባ መንጎኛታት ኣትዮም ናፅነት ዝሃብዎን ሃገራት ክህልዋ ክእላ መንግስቲ ህዝቢ ኤርትራ ግን ደም ከፊሉ ብሉፅ መንእሰይ ኣብ ሳንዱቕ የት እዩ ኣብ ሳንዱቕ ዘየእትዋ ከማ ኣብ ንቡር ሓመድ أبزي يقول له زحزح النبل ما ليه يقول مسوات زخاف الهزب يبان إذا هزب زيه خمس عين هذا الرعز ورده سقيله دم تهزبون أيكون بعين عقق طريقة ولا بسقيله دم تهزبون كن دز خون قفعي ولا بتكون عزنا تستوها بهزب عزنا توهي ويخن دز قف
1: بارك مرات سمعتي إزي وكابزي عين تهزب ولا دل على كذن لا على سنتاي مجلس يدلمه هو هزب يترى دم كفيلو ماي دستز سأني هيوت كفيلو أب عدوب هاجرو خنبر من بار زتخلق كل مريتو نحرش مريتو خون نعين ريت كالاتي خون بذي أطناتو جلة تحديقو نسدد كسددن أب عدغ حمق من ناورو خنبرن تفريد الله تفريد الله نمسالي بغربة أب كل يتراهو منديو بغربة كابت فولتو مريت على كم تقول دفولتو أرانشي طاف كل نجر بزح نجر زفور يدنا بره حجيكن كل معسكرات غيروا مقهاجة أبت مريت ناي حرشان ناي مقهاجة خبتن ناي حزاعتي مريتن قالو نزغول لغن قبيتو بمحاس مجمرين دا عصر شوعاتي ناي حرسات تبهايلو أب أوزق بزغل بومولو تي غرقوبتات زبهال مريت ناي بيت ما أسرتن قدا قدن حمق ما أتكتن حمق ما فري فردتان زفتس أمولو خوين الله إذن أب كله بعال فلفل مرارة كمين سلبون هون كال أتخلتون زفور يوزن باري كوينو ناي حاششن ناي كال مفران جيروم بيت ما أسرتن جيروم الله ما لاتيو إذغا رقوم حسوم رقامسي أبزبو قول كايا حرر إبهال إساس أفورك إزمور حوق جلقن سورة إتراز عبيلو بطاتات أبز بقولكم حرارة نمبل إزيتات بيت ما أسرت بمقبر إتم جعانو هاجراؤنا تنت زمتو نعو أنت سكيمام زمتو أب عيرا عيرو أب عيلا عيرو كم زطف أخينم حلو أتم عفلت أبي الله دي ملون زيفلت الله كائن الله مالتيو كم زي زت أستتقص إزخاء نايمن إسيات متفقن حبرة سب نايم سناتن مخنيات زمن هذه أتم عبيت ما أسرتن بزت بهالحجراو أقول قلت بهالو كاب سدرابيت تبتاتين لومي أب إرترا ملت سدرابيت بحسب تقريشات مسحات ديرات حدر يلا نفح بتنقتي والله مالتي سلازي نزي إرتراويان كن حسب اللي قبأنا